ትወጂኝ እንደው አሁን ንገሪ በጥርስ የሳቅሽ አታመላልሽኝ ትዝታሽ ክፉ ነው ክንፍንፍ ያረጋል እውነቱን ነግረሽኝ ባውቀው ይሻለኛል ትወጂኝ እንደው አሁን ንገሪ በጥርስ የሳቅሽ